ያሊስ እንንላ ሰነት ወላ ከደ ሰለ ወፋ ከያር ደሰረ ነገይ ከን ለከለካ ለከደ ሰረ ነገ ያሩል ኻቲር በገነ ሸደ ቸል ከደ ሰለ ለጋሬ አውዳ ዳቂ ሰከይ ሁለከደ ደ ፐዝለ ከዶል ዳ ደረኸም ዳ ከረይነ